አባታችን በሰማዮች ላይ ያለህ ተለይቶ መስካን ክቡር ስምህ መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን